ይጆርችናን ተባርካለ ያክፍል ያክፍል ወጉነክ ወኩ እንደ ደይደማ ደይደማ ደማ ደምብ ወሐምዱ ተሰፈቲካል ዋው ወታስ ሱፊያን ተውሪ ዶን ሱፊያን ከቦማ ዳንሎ ወኽ ዲኩ ኮንሴ አህመድ ኢብኑ ሐንበል ለኮ ፈኸል ቡል ጀኸሱ ቡሪ